ወትቀደሰ ወይትን ያለ ወይስ የባዶና እስማቢ ስባት ሆ ቅዱስ አያል ወቡሩክ ስመ እግዚኦ ወሬ እግዚኦ ወተሳል እግዚኦ በግዝ የጸዋይ ኮከ በግዝ የጸለይ ኮከ አንተ አወፅም ሰማይ ምንደሎ ማደረከ ሮይና ዋሴ ክስምንደሎ አሌ ካርያም ክብር አብሌ ዋሴኔ ዋሴ አረሃሌ ግኔ ሃሌ